0: BTS Guide 2, taking you on a journey through music scenes and genres, past and present.
1: በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ ቅዱስ እግዚአብሔር ሆይ በቡራኬ አስጀምረህ በበረከትህ እንድታስፈጽመን እንለምንሃለን።

ከስሮብኛልና እባክህን ሳይመሽ ስራኝ እንደገና እባክህን ሳይመሽ ስራኝ እንደገና ጩኸት ባይሰማ ፍርድ እንኳን ቢጓደል ባንዳች ሳልመካ ወገን አለኝ ሳልል ወደ አንተ ነው ክሴ ለሆነብኝ በደል ወደ አንተ ነው ክሴ ለሆነብኝ በደል